0: ዝሯል ቢሮ ፕሪስክሪፕሽን ለመሄዳታ ወደ ኢንዴይ ካሶላለ ነው አወደ ነው ተፈይራባ
1: እንግላ ማሻአላ ፕሮፍ ክሩ አዴማ ክርንቲን ደሶት ማይን ቢጂ አዋ ኩልስናማ አዳ ስሞ ካሩ የን ክርንቲናሮ ክሩት ማይን ቢጂ አዋ ኩልስናማ አላን አንዲ ፈይዳቲ እንዳቺ ነብትንዶያ ሳውያ ለኛ ቹስቹ ሎክቱ ጋነላይን ኢሻዳጂ ፍርስ ከምዴ ተምተማ አደ ወልቲ ጎየ ኮኝ

ግላ ማሻአላህ ክርቱ ክርማን ያክረንታ በደም ሁሉ ነውማ ፕሮግራም ዱክላቤን ተራሶን ክላሚታ ፍስኩስኩን ዳው ዋፊላንስ ኤፒሚ አላባ